ሰላም ሰላም ከመይ ቀኒኹም ክቡራትን ክቡራንን ኣብ መላእ ዓለም እትርከቡ ኤርትራውያን ብፍላይ ድማ ኣብ ሃገረ ካናዳ ኦንታሪዮን ከባቢያን እዚ ኤሪ ዌብ ኤፍኤም ሬድዮ እዩ። ኤሪ ዌብ ኤፍኤም ሬድዮ ኣብ ሃገረ ካናዳ ካብ ኦንታሪዮ ወትሩ ሰንበት ሰንበት ብኣቆፃፅራ ኢስተርን ስታንዳርድ ታይም ካብ ሰዓት 3 ክሳብ ሰዓት 4 ድሕሪ ቀትሪ ዝፍኖ መሃሪ ኣዘናጋዒ ከምኡውን ኣብ ካናዳ ንዝነብር ሕብረተሰብና ዝጠቅም እዋናውን ሓቀኛ ዝኾነ ሓበሬታ ዘስንቕ ሰሙናዊ መደብ እዩ። መደብና እምበኣር ብኣገደስቲ ፍጻመታት ናይዚ ሰሙን እዙ ክጅምር እዩ። ከም ዝፍለጥ ዘለናዮ ቅንያት መመራቕታ ተምሃሮ ካብ ዝተሓተ ክሳብ እቲ ዝለዕለ ደረጃ ትምህርቲ እዩ። ብዝኾነ ድማ ኣብ ውሽጥን ደገን ዝርከብ ህዝብና ኣብ ፅምብል መመረቕታ ደቁ ኣሕዋቱ ፈተውቱ ተረኺቡ ብኽብ ዝበለ ድምቀት ክፅምብሎ እዩ ቀኒዩ። ሕጂ እውን እቲ መመረቕታ ይቕፅል እዩ ዘሎ። ዝኾነ ኮይኑ ኣብዚ ናይ ሎም ቅነ መመረቕታ ገለን ብሕክምና፣ ገለን ብሙያ ምህንድስና፣ ገለን ብሙያ ቴክኒክ፣ ገለን ብሙያ ሕርሻ፣ ገለን ብስነ ምድሪ፣ ገለን ብስነ ቅመም፣ ገለን ድማ ብቴክኖሎጂ ኮምፒውተር ኮታስ ብሓፈሻ ዝተፈላለየ ዓውዲ ትምህርትታት እዮም ተመሪቖም። ካብዚ ኩሉ ዓውድታት ትምህርቲ ግና ብፍሉይ ክጥቀስ ዝኽእል ኤርትራ ንፈለማ እዋን ብውሽጣዊ ዓቕማ ብኣርቲፊሻል ኢንቴሊጀንስ ኤኣይ ዝሰልጠኑ ተምሃሮ ምምረቓ እዩ። እዚ ፍጻመ እዚ ኣብ ታሪክ ሃገርና ፍሉይ ምዕባለ ቴክኖሎጂ ኮይኑ መንእስያት ኣብ ዓለማዊ መድረኽ ተወዳደርቲ ንምግባር ልዑል ግደ ዘለዎ እዩ። ብሓፈሻ ናይ ሎሚ ተመረቕቲ ናይ ፅባሕ ተረከብቲ ሕድሪ ዝኾኑ ምሁራት እንቋዕ ሓጎሰኩም፣ እንቋዕ ፍረፃማኹም ኣርኣየኩም እናበልና ናይ ድምፃዊ ደበሳይ መሓሪ ፃማኹም ዘርእስታ ጥዕምቲ ደርፊ ክተስተማቕሩ ብኽብሪ ንዕድመኩም።

አንክልተን ሸቶ ዘመዝገበ ተባይሉ አብ ቅድሚት ተሰሪዑ ይርከብ ሎሚ ሰንበት 19 ሐምለ 2026 አብዛሕጂ ሰዓት መዛዘሚ ግጥም ዋንጫ ኣብ መንጎ ስጳኛን ኣርጀንቲናን ኣብ ምክያድ ይርከባሎ ዛጊት እቲ ውድድር ስለ ዘይተዛዘመ መን ከም ዝተዓወተ ክፍለጥ ኣይከኣልን እቲ ግምታት ናይ ኣፍቀርቲ ስፖርት ግና 59 ሚታዊት እስጳኛ 41 ሚታዊት ድማ ኣርጀንቲና ክትዕወትያ ዝብል ኣብ መርበብ ሓበሬታ ናይ ጎግል ሰፊሩ ይርከብ ኣብ ቀጻሊ መደብና ንዕውታት ሃገራዊት ጋንታን ንመዛዘሚ ስነ ስርዓት እቲ ፅምብል ኣመልኪትና ሰፊሕ ዝኾነ መደብ ሒዝናልኩም ክንቀርብ ኢና ሓፈሻ ናይ 2026 ዋንጫ ዓለም ዕውት ሃገራዊ ጋንታ 51 ሚልዮን ዶላር ሽልማት ክረክብን ከሎ ብተወሳኺ እቲ ናይ መወዳእታ ዋንጫ ንዕኡ ዝበቅዕ ክብሪ ከምኡውን ሜዳልያታት ይወሃቦ ካልኣይ ደረጃ ዝወፀ 34 ሚልዮን ዶላር ሳልሳይ ደረጃ ዝወፀ 30 ሚልዮን ዶላር ራብዓይ ደረጃ ዝወፀ ድማ 28 ሚልዮን ዶላር ገንዘባዊ ሽልማት ክወስዱ እዮም ኣብ ናይ ርብዒ ፍጻመ ዝበፅሑ ድማ 20 ሚልዮን ዶላር ይወስዱ እቲ ዋንጫ ኸ ብምንታይ ከም ዝስራሕ ንፈልጥ ዶ ባርከስ ነቶም ንፈልጥ መዘኻኽሪ ነቶም ዘይንፈልጥ ድማ መምሃሪ ምእንቲ ክኸውን ብከምዝስዕብ ነቕርቦ ዋንጫ ዓለም 75 ሚታዊት 18 ካራት ፅሩይ ወርቂ ክኸውን እንከሎ 25 ሚታዊት ድማ ብሩርን ናሓስን እዩ ኣብ ታሕተዋይ ክፋል ናይቲ ዋንጫ ክልተ ቀጠልያ ቅርፂ ዘለዎ ማላኪት ዝተሰነየ ክቡር ማዓድን ይርከቦ እቲ ዋንጫ ጠቕላላ ክብደቱ 6.175 ኪሎ ግራም ክምዘን እንከሎ ቁመቱ ድማ 36.8 ሴንቲሜትር እዩ እታ ዕውቲ ጋንታ ነቲ ዋንጫ ንዕለቱ ኣብ ቅድሚ ኣፍቀርቲ ስፖርት ንኽትሰኣለሉ ይወሃባ ሳኢላ ምዛዘመት ድማ ንፊፋ ክትርክብ ትግደድ ነዚ ዘገድድ ሕጊ ኣብ 1974 ዝጸደቐ ኮይኑ ክሳብ ሕጂ ግብራዊ ኮይኑ ይርከብ ፊፋ ነቲ ዋንጫ ተረኪቡ ድማ ኣብ ሃገረ ስዊዘርላንድ ከተማ ዙሪክ ኣብ ዝርከብ ሙዚየሙ ብኽብሪ ይቕምጦ እታ ዕውቲ ጋንታ ናብ ሃገራ ሒዛቶ እትኸይድ ግና ብነሓስ ዝተሰርሐ ተመሳሳሊ ዋንጫ እዩ ዋንጫ ዓለም ፈለማ ኣብ 1930 ኣብ ኡራጋይ ካብ ዝጅምር ኣትሒዙ ዛጊት ብራዚል 5 ጊዜ ጀርመን 4 ጊዜ ጥልያን 4 ጊዜ ኣርጀንቲና 4 ጊዜ ፈረንሳ 2 ጊዜ ኡራጋይ 2 ጊዜ እንግሊዝ 1 ጊዜ እስጳኛ ድማ 1 ጊዜ ዕውቷት ምዃንን ይፍለጥ ሕጂ እውን ካብ ዋንጫ ዓለም ከይወፃና ኣብ ታሪክ ግጥማት ዋንጫ ዓለም ከም መስመር ዳኛ ኮይኑ ዝኣሊ ዝነበረ ኤርትራዊ ትፈልጥዎ ዶ ባርከስ ነቶም ትፈልጥዎ መዘኻኸሪ ነቶም ዘይትፈልጥዎ ድማ መምሃሪ ምእንቲ ኸውን ኣብ 1978 ብኣኣንጋዲት ኣርጀንቲና ኣብ ዝተኻየደ ግጥማት ዋንጫ ዓለም ንግጥማት ፔሩን ስኮትላንድን ከም መስመር ዳኛ ኮይኑ ዝኣለየ ኤርትራዊ ገዲም ኢንተርናሽናል ማእከላይ ዳኛ ኣቶ ተስፋይ ገብረ ኢየሱስ ይበሃል ብተወሳኺ ኣቶ ተስፋይ ገብረ ኢየሱስ ፕሬዚደንት ኩዕሶ እግሪ ኢትዮጵያ ኮይኑ ዘገልገለ ክኸውን እንከሎ ኣብ 1970 ከምኡውን ኣብ 1980 ንዝተሰላሰሉ ክልተ ግጥማት ፍጻመ ዋንጫ ኣፍሪካ ውን ከም ማእከላይ ዳኛ ብዝነኣድ ኣገባብ ዝዳነየ ኤርትራዊ ዳኛ እዩ ብዘይካዚ ኣብ ኣህጉርና ኣፍሪካ ብርክት ዝበለ ስፖርታዊ ኣበርክቶ ዝገበረ ክኢላ ነይሩ ኣቶ ተስፋይ ገብረ ኢየሱስ ብ23 ነሓሰ 2019 ኣብ መበል 70 ዓመቱ ብሕማም ዓሪፉ መንግስተ ሰማይ የዋርሶ ክቡር ኣቦ ስፖርት ኣቶ ተስፋይ ገብረ ኢየሱስ ወዳሓንኩም ዝኸበርኩም ሰማዕትና መደብና ሕጂ እውን ቀጻሊ እዩ ናብቲ ዝቕፅል መደብና ቅድሚ ምስግጋርና ኣብዛ ሎም ምዕለት ኣልኪዳን ኣብ ምእሳር እትርከቡ መጻምድቲ ርሑስ ጋማ ይግበረልኩም ከም ማይን ጸባን የጸምብርኩም እናበልና ናይ ገዲም ድምፃዊት ኤልሳ ኪዳነ ዕሰለ ዘርእስታ ጥዕምቲ ደርፊ ክተስተማቕሩ ብኽብሪ ንዕድም

ክቡራትን ክቡራንን ሰማዕትና ዝቕፅል መደብና ዙሮሞ ሃገርካ ዝብል መደብ ኮይኑ እዚ መደብ እዚ ንኸተማታት ሓውሲ ከተማታትን ዓድታት ሃገርና ካብ ባሕሪ ብጭልፋ ዘላሊ መደብ ይኸውን ነቶም እትፈልጥዎ መዘኻኸሪ ነቶም ዘይትፈልጥዎ ድማ መምሃሪ ምእንቲ ክኸውን ተባሂሉ ዝዳሎ መደብ እዩ ኣብዝሓለፈ መደብና ኣብ መንገዲ ኣስመራ ምፅዋዕ ኣብ ደረት ፅርግያ ንዝርከባ 21 ዝኾነ ዓድታት ሓውሲ ከተማታትን ዓበይቲ ከተማታትን ኣላሊናኩም ምንባርና ይዝከር ንሎሚ እምባር ኣብ መንገዲ ምፅዋዕ ዓሰብ ዝርከባ ዓድታት ሓውሲ ከተማታትን ዓበይቲ ከተማታትን ክነላለየኩም ኢና ሃየ ተኸታተሉ እምባር ከስ ካብ ወደባዊት ከተማ ምፅዋዕ ናብ ወደባዊት ከተማ ዓሰብ ክንከይድን ከለና እታ ፈለማ እንረኽባ ሓውሲ ከተማ ሕርጊጎ እያ ሕርጊጎ ካብ ምፅዋዕ ኣብ መበል 15 ኪሎ ሜትር ትርከብ ኮይና ካብ ከተማ ኣስመራ ድማ ኣብ ኣስታት 130 ኪሎ ሜትር ርሒቓ ትርከብ ሓውሲ ከተማ እያ ካብ ሕርጊጎ ጉዕዞና ብምቕፃል ድማ ናብ ላሕዚን ዊዓ ፎሮ ዙላ ካድራ ኢራፋይለ ዒላ ዓሳ ሩባዳለ ቦርደለ ሓሊፍና ድማ ገልዓሎ ንበፅሕ ገልዓሎ ካብ ከተማ ኣስመራ ኣብ መበል 251 ኪሎ ሜትር ርሕቀት እትርከብ ኮይና ኣብ ዞባ ሰሜናይ ቀይ ባሕሪ ካብ ዝርከባ ንኡሳን ዞባታትን ከተማታትን ሓንቲ እያ ኣብ ማእከል ከተማ ገልዓሎ ብብዝሒ ዕስለ ሰገናት ሸናዕ እናበላ ከዛወራ ምርኣይ ድማ ልሙድ ተርእዮ እዩ ኣብ ገልዓሎ ሩባ ዕሪፍና ድማ ጉዕዞና ናብ ዞባ ደቡባይ ቀይ ባሕሪ ንምርሕ እታ ፈለማ ኣብ ዞባ ደቡባይ ቀይ ባሕሪ እንረኽባ ዓዲ ድማ ኣኬሎ ትበሃል ብምቕፃል ቡራይ ሲሞቲ ማርሳ ፋጥማ ጋርሳይ ጎሮ ረሓ መእለይ ጢዖ ሓሊፍና ድማ ከተማ ጢዖ ንበፅሕ ከተማ ጢዖ ካብ ኣስመራ ኣብ መበል 382 ኪሎ ሜትር ርዕቀት እትርከብ ናይ ዞባ ደቡባይ ቀይ ባሕሪ ናይ ንኡስ ዞባ ኣራዕታ ርእሰ ከተማ እያ መብዛሕትኦም ድማ ብሄር ዓፋር ኮይኖም ብምግፋፍ ዓሳን ንግድን ይመሓደሩ ጉዕዞና ካብ ከተማ ጢዖ ናብ ከተማ ዓሰ ምስ እንቕፅል እታ ኣዳመይቲ እንረኽባ ኣብ ገምገም ባሕሪ ተደኩና ትርከብ ሓውሲ ከተማ ዕድያ ብምቕፃል በርዓሶለ ሓሊፍና ድማ በይሉል ንበፅሕ ከተማ በይሉል ካብ ከተማ ኣስመራ ኣብ መበል 652 ኪሎ ሜትር ርሕቀት ትርከብ ሓውሲ ከተማ እያ ድሕሪ በይሉል ጉዕዞና ብምቕፃል ትኺልና ናብ ወደባዊት ከተማ ዓሰብ ንኣቱ ዓሰብ ካብ ከተማ ኣስመራ ኣብ መበል 705 ኪሎ ሜትር ርሕቀት እትርከብ ርእሰ ከተማ ናይ ዞባ ደዋይ ቀይ ባሕሪ ኮይና ኣዝያ እስትራቴጂካዊትን ታሪካዊትን ዓባይ ወደባዊት ከተማ እያ ኣብ ደቡባዊ ጫፍ ኤርትራ ንቀይሕ ባሕርን ህንዳዊ ውቅያኖስ ኣብ ዘራኽብ መፃበቦ ባብኤል መንደብ ተደኩና ትርከብ ህዝቢ ከተማ ዓሰብ መብዛሕትኡ ብሄረ ዓፋር እኳ እንተኾነ ብሄረ ትግርኛ ትግረ ሳሆ ራሻይዳን ካልኦት ብሄራትን ብስኒትን ፍቕርን ዝነብሩላ ምጭውቲ ከተማና እያ ሓሪሱ ይድረር ዝረሞ ሃገርካ ጠመተዓዘባ ኣርከስ ክቡራትን ክቡራንን ሰማዕትና ኣብ ቀጻሊ መደብ ዝሮሙ ሃገርካ ንኻልኦት ከባቢታት ሃገርና ክተላልየኩም እያ ተኸታተልዋ መደብና ሕጂ እውን ቀጻሊ እዩ ቅፅል መደብና ደርፍታት ካብ ብሔራትና ዝብል ኮይኑ እዚ መደብ እዚ ደርፍታት ካብ ናይ ብሔራት ኤርትራ እነስተማቕረሉ መደብ እዩ ንሎም እምባር ኣንዩንቲኮ ዘርእስታ ብረሺድ ሑሴንን ዲና ተቕለብራንን ዝተደርፈት ጥዕምቲ ድርፊ ትግርኛን ዓፋርን ክተስተማቕሩ ብኽብሪ ንሕድመኩም

እምባር ከስ ክቡራትን ክቡራንን ሰማዕትና ሕጂውን መደብና ኣጻሊ እዩ ዝቕፅል መደብ ሕርያና ግድን ድዩ ሓደ ክኸውን ኣብ ትሕቲ ዝብል ኣርስቲ ዝተዳለወ ጽሑፍ ክኸውን ብኸምዚ ዕም ክነቕርቦ ኢና ንከታተሎ ሕርያና ግድን ድዩ ሓደ ክኸውን ደቂ ሰባት ከከምቲ ባህርያቶም ዝተፈላለየ ዓይነት ምርጫ ህይወት ክህልዎም ግድን እዩ ንኣብነት እቲ ሓደ ዝመረጾ ኩነታት ኣየር እቲ ኻልእ ከይመርጾ ይኽእል እቲ ሓደ ክኽደኖ ዝደለዮ ኽዳን እቲ ኻልእ ዘይጠልቦ ይኸውን እቲ ሓደ መጽሓፍ ምንባብ እቲ ኻልእ ድማ መስተን ዳንኪራን ከዘናግዖ ይኽእል እቲ ሓደ ቀልጢፉ ደቂሱ ኣንጊሁ ትንስእ እቲ ኻልእ ድማ ኣምስዩ ደቂሱ ኣራፊዱ ክትንስእ ይደሊ እቲ ሓደ ሃሙን ቀልቡን ምእካብ ገንዘብ እቲ ኻልእ ድማ ኣብ ምሕጋዝ ሰባት ምንጣፍ ይኸውን እቲ ሓደ ንብረት ምግዛእ እቲ ኻልእ ድማ ሕውነት ምኽሳብ ይፈቱ እቲ ሓደ ናብራ ኸተማ እቲ ኻልእ ድማ ናብራ ገጠር ይዕግቦ እቲ ሓደ ብዝላ ማሕስእ እቲ ኻልእ ብህርመት ክራር ይሰራስር እቲ ሓደ ስሓቕ ጸወታ እቲ ኻልእ ወርሒ ሜታ ይፈቱ እቲ ሓደ ስፖርት እቲ ኻልእ ዙረት ምዝውታር ይፈቱ ነቲ ሓደ ክፈትዎ ነቲ ኻልእ ክጸልኦ ነቲ ሓደ ክድግፎ ነቲ ሓደ ክነቕፎ ወዘተ ወዘተ ክጥቀስ ይከኣል ምርጫና ብዙሕ እዩ ዝኾነ ኾይኑ ሕርያና ዝደለየ ይኹን የግዳስ ስለምንታይ ከምዛናተይ ሕርያ ዘይትወስድ ኢሎም ክምግቱ ዝውዕሉ ሰባት ግና ኣይግድን ሰብ ነናቱ ምርጫ ኣለዎ ክሳብ ንዕኡ ዝተሰማምዖን ንኻልኦት ሰባት ዝትንክፍ ጉዳይ ክሳብ ዘይገበረ ኣብ ውልቀ ሕርያናቱ ኣቲና ክንዛረብ ግቡእ ኣይኮነን ክቡራትን ክቡራንን ሰማዕትና መደብና ሕጂ እውን ቀጻሊ እዩ ኣብዚ ቐረባ እዋን ሓናጺ ዝኾነ ርእቶታትን ሓሳባትን ናይ ዝሰደዱልና ኣስማት ቀጺልና ክንጠቀስ ኢና ወልደ ትንሣኤ ምሕረታብ ካብ ዊኒፔግ ሙሴ የማነ ካብ እንግሊዝ ገነት ፍቓዱ ኣብርሃም ዓንዲ ማርያምን ዘርኢት ዮሃንስን ካብ ኣሜሪካ ወይኒ ጸጋይ ከሰተ ሃብቶም ተስፋ ጋብር ካብ ኣንጎላ ይርጋው ኣብርሃን ኣኽሊሉ ነጋሽን ካብ ኖርዌይ ገነት ፍትዊ ኣፈወርቂን ሊባኖስ ኣብርሃን ክልቲኦም ካብ ቱርኪ ሰመረ ካዕሳይን ኤፍሬም ገብረ ዮሃንስን ክልቲኦም ካብ ደቡብ ሱዳን መልእኽትታትኩም በፂሕና ኣሎ የቐኔልና ክብረት ይሃበልና ኣብ ቀጻሊ እዩ ምኽርታትኩምን ሓናጺ ርእቶታትኩም ከምዘይፍለየና ንኣምን ክብረት ይሃበልና ብሓፈሻ እቶም ብቐጻሊ ከይሰልከኹም ቴሌፎን ብምድዋል ኢሜይል ብምስዳድ ኣብ ዋትሳፕ ይኹን ኣብ ኤሪዌቭ ኤፍኤም ሬድዮ ዌብሳይት ርእቶ ብምሃብ ተተባብዑናን ዘለኹም ቅዱሳት ሰማዕትና ሳላናታትኩም ሓናጺ ዝኾነ ርእቶታትን ምኽርታትን መደባትና ዝያዳ ንኽምቅር ስለ ዝገብሮ ደጊምና ብልቢ ነመስግን ብምቕጻል እምበኣር ክንላለን ከለና ዘርእስታ ናይ ገዲም ድምፃዊ ሓጎስ ብርሃነ ጥዕምቲ ደርፊ ክተስተማቕሩ ብኽብሪ ንዕድመኩም

ዝነበርኩም ሰማዕትና እዙ ትከታተልዎ ዘለኹም መደብ ኤሪዌቭ ኤፍኤም ሬድዮ ኣብ መስመር ሲኬኤምኤስ 102.7 ካብ ሃገረ ካናዳ ካብ ኦንታርዮ ናብ መላእ ዓለም ዝፍኖ መሃሪ ኣዘናጋዒ ከምኡውን ኣብ ካናዳ ንዝነብር ሕብረተሰብና ዝጠቅም እዋናውን ሓቀኛ ዝኾነ ሓበሬታ ዘስንቕ ሰሙናዊ መደብ እዩ። ክቡራትን ክቡራንን ሰማዕትና መደብና ቀጻሊ እዩ። ዝቕፅል መደብና ንኺድ ናብ ቀዳሞት ዝብል ኮይኑ እዚ መደብ እዚ ደርፍታት ናይ ቀደም እነስተማቕረሉ ተዘክሮታትና ንሕድሰሉ መደብ እዩ። ንሎም እምበር ናይ ገዲም ነፍሲሄር ድምፃዊ ተኽለ ተስፋዝጊ ጭንቂ ናይ ክልቴና ዘርእስታ ጥዕምቲ ደርፊ ክተስተማቕሩ ብኽብርና

ዝኸበርኩም ሰማዕትና ዝቕፅል መደብ መደብ ሕቶን መልስን ይኸውን ንሱኻ ኤሪ ዌብ ኤፍኤም ሬድዮን ኣፍልጦ ክሕግዝ ይኽእል እዩ ንዝበለቶ ሕቶታት ብምቕራብ ሽዑን ሽዑ መልሲ ትህበሉ መደብ እዩ ናይ ሎሚ ሕቶና እምባር ካብ 6 ዞባታት ኤርትራ ብዘይካ ብሔረ ዓፈር 8 ብሔራት ኤርትራ ዝርከቦ ዞባ መን ተባሂሉ ይፍለጥ ከምቲ ፈተነ ንመንቀተለ ዝበሃል ኣብዘ ዘለኹሞ ቦታ ኮንኩም ክትፍትኑ ብኽብሪ ንዕድመኩም እቲ ቅኑዕ ዝኾነ መልሲ ድማ ድሕሪ እዛ ንገርዋ ዘርእስታ ደርፊ ናይ ገዲም ድምፃዊ ሙሉጌታ በይን ወዲ ዛግር ጥዕምቲ ደርፊ ክንምለሰኩም ኢና